ራብ ወገኑ ማዕረ ማዕረቲ ብመጽሐፍን ሰነዳዊ ፊልምታትን ሕሉፍ ታሪክ ንምስናድ ዝግበረ ጻዕርታት ብኣርካናት ሰብዕሎ ዝግበር ናይ ምዝንታዊ ተበግሶታት ኣብ ወረስቲ ፍሉይ ጠብላሕታን ዝኽርን ስለ ዘስርፅ ብዝያዳ ክድፋእ ኣሉ ተላብዮም ወታደራዊ ዓቕማ ንምድንፋዕ ትሰርሕ ዘላ ህንዲ ንፈለማ እዋን ኣብ ዕጥቂ መከላኸላ ኒኩሌሳዊ ኣፅዋር ከም ዘዋፈረት ይገለጽ ኣሎም ገለ ካብቲ ኣፅዋር ፀጥታ ማያዊ ኣካላት ንምውሓስ ኣብ ሳብማሪናት ክዋደድ ምዃኑ ተሓቢሮም እቲ ስጉምቲ ብፍላይ ንጎረቤታን መቐናቕንታን ዝኾነት ፓኪስታን መልእኽቲ ዘመሓላልፍ ምዃኑ እዮም ወታደራውያን ተንተንቲ ዝእምቶም ብመሰረት ፀብፀባት ኣብ ሽወደን ዝመደበሩ ኣህጉራዊ ትካል መፅናዕቲ ንሰላም ህንዲ 190 ኒኩሌሳዊ ኣፅዋር ጎረቤታ ፓኪስታን ስታን ድማ 170 ተመሳሳሊ ኣፅዋር ከም ዝውንና ተፈሊጦም እዚ ከምዚ ኢሉ እንከሎ ህንዲ ምምዕባል ልዕሊ ፍጥነት ድምፂ ዝውንጨፍ ክሩዝ ሚሳይላት ከም ተስፍሖ ሓቢራ ፓኪስታን ኣብ ልዑላዊ ግዝኣት ሃገሩ ደብዳብ ነፈርቲ ከም ዘካየደት መንግስቲ ኣፍጋኒስታን ከሲሶ በቲ ብ9 ሰነ ኣብ ኣውራጃ ኩናሮ ዘተካየደ መጥቃዕቲ ዝበዝሑ ቆልዓ ሰበይቲ ዝርከብዎም 26 ሰባት ከም ተቐትሉን ዓሰርታት ከም ዝቆሰሉን ሰብ መዚ ፀጥታ ኣፍጋኒስታን ሓቢሮም ይኹን እምበር ፓኪስታን ኩሎም ግዳያት ናይቲ መጥቃዕቲ ሽበራውያን ዕጡቃት ምዃኖም ኣፍሊጣላ ፓኪስታን ኣብ ጎረቤት ኣፍጋኒስታን ዓስኪሮም ከም ዘለውን እትገልፆም ሽበራውያን ዕላማ ዝገበረ ተደጋጋሚ መጥቃዕትታት ከም ተካየድ ዝፍለጥ ኮይኑ ኣፍጋኒስታን እቲ ስጉምቲ ንልኡላውነታ ዝጠሕስ ምዃኑ ብምውቃስ መልሰ ግብሪ ክትህበሉ ፀኒሓላ በዚ ድማ ኣብ መንጎአን ተደጋጋሚ ምልዋጥ መጥቃዕትታት ክካየድ ከም ዝፀንሐ ፀብፀባት የረድኡ ኣብዚ ዓመት እዚ ኣብ መንጎ ሰራዊት ክልትኤን ሃገራት ብዝተካየደ ምልዋጥ መጥቃዕትታት ካብ ክልቲኡ ወገን ልዕሊ 600 ሰባት ከም ተቐትሉ ይግለጽ ማሌዥያን ጃፓንን ኣብ ጉዳይ ባህርያዊ ጋዝ ነዳዲ ሕርሻን ብርቂ ማዕድናትን ክተሓጋገዛ ዘኽእለን ስምምዕ ከቲመን እቲ ስምምዕ ቀዳሞት ሚኒስትራት ናይተን ሃገራት ትማል 10 ሰነ ኣብ ከተማ ቶኪዮ ጃፓን ኣብ ዘካየድዎ ዝርርቢ ተኸቲሙ ብመሰረት እዚ ስምምዕ እዚ ማሌዥያ ዓመታዊ 2,000,000 ቶን ብመልክዕ ፈሳሲ ዝዳሎ ባህርያዊ ጋዝ ናብ ጃፓን ክትልእኽ እያ እዚ ን20 ዓመታት ከም ዝቕፅል ዝተገልፀ ውዕል ሕፅረት ተፈጥሮኣዊ ጋዝ ጃፓን ንምቅላል እወታዊ ተራ ከም ዝህል ወይምት ዛዕበየ ጠለባት ባህርያዊ ጋዝን ነዳድን ካብ ሃገራት ማእከላይ ምብራቅ ክትረኽቦ ዝፀንሐት ጃፓን ኣብቲ ዞባ ተፈጢሩ ዘሎ ዘይርጉእ ኩነታት ብከቢድ ፀሊዋ ከም ዘሎ ፀብፀባት የረድኡ

ክብርን ሞገስን ሰማታትና እጅ ተወሰቀት ሐበሬታ አላትኒ እስራ ሰነ ባል ሰማታት ኤርትራ አብሽቱ ጋርትን ከባቢያን ምዝካር ሰማታት አብ ከተማ እስሊንግን አብ ገረብ ሐወልቲ ስዋት ሰዓት ፋዱስ ማለት አድራሻ ላንድረስ አምት እስሊንግን ቡልቨር ቫይሰን 11 73 72 ሸሞንተ እስሊንግን አምኔካር ምዝካር ሰማታት አብ ናይ ሓባር አዳራሽ ድሕሪ ናይ ገረብ ስዋት መደብ አለና አድራሻ ማርቲን ሉተር ስትራስ 54 70 37 ክልተ ስቱትጋርት እዩ ሃገራዊ ሽማግለ ኤርትራውያን ስቱትጋርትን ከባቢ እዩ።

ደጊ ማሐብሬታ ሙዚቃር ሰማታት አብ ከተማ አይስሊንግን አብ ገረብ ሐወልቲ ስዋት ፋዱስ ላንድረስ አምት አይስሊንግን ፕሎቨር ቪሰን አሰርተ ሐደ 73 72 ሸሞንተ አይስሊንግን አምኔካር ሙዚቃር ሰማታት ናይ ሐባር አዳራሽ ድህር ገረብ ስዋት መደብ مارتين لوتر ستراسة 54 37 شوعات كلتة شتوت كارتيو هاقراوش ما قلة ايرتراوان شتوت كارتون كبابيان